አድማጮቻችን ወርቋ ያለው ነኝ ከዚህ ከሲያቲያር 1.9 FM ቫንኮር ቢሲ ካናዳ። ቴስቲንግ ነው። ስለዚህ ወደፊት በ7 PM to 9 PM we have Shukshukta Ethiopia Radio.